0: ዋል እተም ምተናን ሂንጋ ሚሃ ኤከላንገ ደኖድ ገቱምጋ ሃማሃመ ቢገምቤ
1: ዲቬ ኤፍኤም ዲቬ ሂናይኩ ኖዲያ ኤከ ሜጋሄርትስ
2: አሊኖር